0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: መስከረም 15 ቀን 2019 ዓ.ም ምረት አርብ። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ከዶቸቨለ ከቦን የቀጥታ ስርጭት ስቱዲዮ ለዓለም ዜናው ሂሩት መለሰ ተዘጋጅታለች። የአንድ ሰዓቱን ስርጭት በመምራት ደግሞ እኔ አዜብ ታደሰ እስከ ዝግጅቱ መጨረሻ አብሬያችሁ ዘልቃለሁ። ስርጭታችን በኢንተርኔት ለምትከታተሉን አድማጮች DW አማሪክ በተባለው አፕሊኬሽን ላይ እንገኛለን። ከዚህ በተጨማሪ የማህበራዊ ሚዲያ ተጠቃሚዎች በፌስቡክ ቴሌግራም እና ዩቲዩብ DW አማሪክ ብላችሁ ብትፈልጉን የቀጥታ ስርጭታችንን ታገኛላችሁ። በዓለም ዜና የሚጀምረው የምሽቱ ስርጭታችን በዜና መጽሔት ጥንቅሩ የባለስልጣናት እስርና እገዳ በትግራይ፣ በትግራይ የስልክና የኢንተርኔት አገልግሎቶች መቋረጥ፣ በአንዳንድ የአማራ ክልሎች የመብራት የአየር ትራንስፖርትና የባንክ አገልግሎቶች መቋረጣቸው፣ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በመህፃሩ ጉህዴን ጥምረት የተባለው ሰባት የታጠቁ ኃይሎች በማላቀው ሁኔታ ስሜን አካቷል ሲል ማስታወቁ፣ ኢትዮጵያ ውስጥ የተቀሰቀሰው ጦርነት ኤርትራንና ሱዳንን ያሳተፈ ይሆን? የሰሜን ኢትዮጵያ ጦርነት የሚያስከትለው ሰብአዊ ቀውስ ምን ሊሆን ይችላል? ከአንጋፋው ጋዜጠኛ ነጋሽ መሐመድ ጋር የተደረገ ቃለ ምልልስ፣ ኤርትራዊ ስዊድናዊው ጋዜጠኛ ዳዊት ይህሳቅ 25 ዓመት በኤርትራ እስር ቤት፣ እንዲሁም አፍሪካ በተባበሩት መንግስታት ድርጅት ፍትሃዊ ውክልና እንዲኖራት የሚቀርቡ ጥያቄዎች መቀጠላቸው የተሰኙ ርዕሶችን ይዘናል። በዕለቱ የዜና መጽሔታችን ረዘም በማለቱ ሳምንታዊው የወጣቶች ዓለም ዝግጅት አይኖረምንም። የፊታችን እሁድም እናስደምጠውን እንወያይ ዝግጅት ርዕስና ጽንሰ ሐሳቡንም እናስተዋውቃቸዋለን። አድማጮች፣ አሁን ከሁሉ ቀዳሚ ወደ ሆነው ወደ ምሽቱ የዓለም ዋና ዋና ዜናዎች እናልፋለን። ሂሩት መለሰ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ በመጀመሪያም ዋና ዋና ርዕሶቹ። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በዛሬው ዕለት በሰሜን ኢትዮጵያ በተለያዩ ግንባሮች ከባድ ውጊያ መካሄዱን የፈረንሳይ ዜና አገልግሎት ዘገበ። AFP አንድ ምንጭ ጠቅሶ እንዳለው ትናንት በተራራማው የአፋርና የትግራይ ክልል ድንበር ላይ የድሮን ጥቃቶችን ያካተተ ከባድ ጥቃት ተፈጽሟል። ካለፈው ማክሰኞ ጀምሮ በፌደራል መንግስትና በትግራይ ኃይሎች መካከል ውጊያ በሚካሄድበት በትግራይ ክልልና በአማራ ክልል አንዳንድ ከተሞች የኢንተርኔትና የስልክ አገልግሎት ዛሬ አርብ መታጎሉን ተጠቃሚዎች አስታወቁ። በአማራ ክልል በሰቆጣና ላሊበላ ከተሞች ባለፉት 2 ቀናት የኤሌክትሪክ አገልግሎት እንደሌለ ነዋሪዎች ለዶቸቨለ ተናግረዋል። በሰሜን ኢትዮጵያ ከተሞች የሚገኙ ነዋሪዎች ፍርሃት ውስጥ እንደሚገኙ ተናገሩ። አብዛኛዎቹ በፌደራል መንግስትና በትግራይ ኃይሎች መካከል እንደገና በተቀሰቀሰው ውጊያ ምክንያት ወደ ሌሎች አካባቢዎች እየሸሹ መሆኑን አሶሲየትድ ፕሬስ ዘግቧል። ዜናው በዝርዝር። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በዛሬው ዕለት በተለያዩ ግንባሮች ከባድ ውጊያ መካሄዱን የፈረንሳይ ዜና አገልግሎት ዘገበ። AFP አንድ በሰብአዊ ተግባር የተሰማሩ ሰውን ጠቅሶ እንደዘገበው ትናንት በተራራማው የአፋርና የትግራይ ክልል ድንበር ላይ የድሮን ጥቃቶችን ያካተተ ከባድ ጥቃት ተፈጽሟል። በዚሁ አካባቢ የፌደራል መንግስት ኃይሎች አማጽያኑ ወደ ከተማይቱ እንዳይገቡ ገፍተዋቸዋል ተብሏል። በዚህ ሰበብም በመቶና ሺዎች የሚቆጠሩ ነዋሪዎች ሳይፈናቀሉ አይቀርም። ACLED የተባለ የግጭቶችን ስፍራና ሁኔታ የሚያጠናው ተቋም በበኩሉ በማይጋባና በጸሊሞም ከባድ ውጊያ እንደነበረ ገልጿል። አክሌድ ቁጥራቸው በውል ያልታወቀ የህወሓት ተዋጊዎች እጃቸውን መስጠታቸውንም ገልጿል። AFP የኢትዮጵያ መከላከያ ሰራዊትን ጠቅሶ ሰራዊቱ በአማራ ክልል ከ700 በላይ የህወሓት ተዋጊዎችን መግደሉን አስታውቋል። ከመንግስት ወታደሮች በኩል የሞቱ ስለመኖር አለመኖራቸው ግን የገለጸው ነገር የለም። ተገደሉ የተባሉት ተዋጊዎች ቁጥርም በገለልተኛ ወገን አልተረጋገጠም። በትናንትናው ዕለት ላሊበላን ጨምሮ በአማራ ክልል ሰሜን ወሎ ዞን ግጭት እንደነበረ ተዘግቧል። ካለፈው ማክሰኞ ጀምሮ በፌደራል መንግስትና በትግራይ ኃይሎች መካከል ውጊያ በሚካሄድበት በትግራይ ክልልና በአማራ ክልል አንዳንድ ከተሞች የኢንተርኔትና የስልክ አገልግሎት ዛሬ አርብ መታጎሉን ተጠቃሚዎች አስታወቁ። አገልግሎቱ የታጎለው ከህጋዊ ፓርቲነት የታገደው ህዝባዊ ወያኔ ሓርነት ትግራይ ህወሓት የግል የቴሌኮሙኒኬሽን አገልግሎት ሰጪ ሳፋሪኮምና መንግስታዊው ኢትዮ ቴሌኮም የስልክና የኢንተርኔት አገልግሎት እንዲያቋርጡ ትዕዛዝ ከሰጠ በኋላ ነው ሲሉ ጉዳዩን በቅርበት የሚያውቁ ያላቸውን አራት ሰዎችና ዲፕሎማሲያዊ ምንጮችን ጠቅሶ ሮይተርስ የዜና ወኪል ዘግቧል። አንድ የሮይተር ምንጭ ህወሓት የሞባይልና የኢንተርኔት አገልግሎት እንዲቋረጥ ያዘዘው የመንግስት ወታደሮች በውጊያ ድሮኖችን ሲጠቀሙ የሞባይል ኔትወርኮችን እንዳያገኙ የተጠቀመበት ስልት አካል ሳይሆን እንዳልቀረ ተናግረዋል። ህወሓት አስተላለፈ ስለተባለው ትዛዝ ቢጠየቅም መልስ አልሰጠም ሲል ሮይተርስ ዘግቧል። ይሁንና ለቡድኑ ቅርበት አለው የተባለ ማንነቱ እንዲገለጽ ያልፈለገ ሰው በአገልግሎቱ መቋረጥ ተጠያቂው ህወሓት አይደለም መንግስት እንጂ ማለቱ ተገልጿል። ዛሬ አርብ በኢትዮ ቴሌኮም መስመር የስልክ ጥሪዎችና መልእክቶች ወደ ትግራይ ክልል እንደማይተላለፉ፣ ኢንተርኔትም በክልሉ እንደማይሰራ ተጠቃሚዎች ለዶይቼ ቬለ ተናግረዋል። በሰሜን ኢትዮጵያው ጦርነት በአማራ ክልል በሰቆጣና ላሊበላ ከተሞች ባለፉት ሁለት ቀናት የኤሌክትሪክ አገልግሎት እንደሌለ ነዋሪዎች ለዶይቼ ቬለ ተናግረዋል። እንደ ነዋሪዎቹ በአማራ ክልል ሰሜን ወሎ ዞን በላሊበላ ከተማ የኤሌክትሪክ አገልግሎት ተቋርጧል። ከ60 ሺህ በላይ ነዋሪዎች እንዳሉት በሚነገርለት በላሊበላ ከተማ ባለፉት ሁለት ቀናት መብራት እንደሌለ የከተማዋ ነዋሪዎች ተናግረዋል። እኚህ የከተማዋ ነዋሪ እንደሚሉት ደግሞ ናፍጣም የለም።
3: ዙሪያው ወከባ ነው በጣም ሁለት ቀን ሆነው መብራት ከተቋረጠ ሁለት ቀን ቀናችን ነው። ለማመን ሰው ብታየው ስልክና ፓወር ባንክ ይዞ ሲዞር ነው የምታየው። በናፍጣ የለ ምን የለ በጣም ከባድ ነው የሚገርምህ።
2: ከ57,000 በላይ ነዋሪዎች በሚገኙበት በአማራ ክልል የዋግ ህምራ ብሔረሰብ ዞን አስተዳደር መቀመጫ በሆነው በሰቆጣ ከተማም ባለፉት ሁለት ቀናት የመብራት አገልግሎት እንደተቋረጠባቸው የከተማዋ ነዋሪዎች ተናግረዋል። እኚህ አስተያየት ሰጪ ተኩስ እንደነበረም ገልጸዋል።
4: የለም ላይበላ የለም ሰቆጣ የለም ከአላማጣ ነው የሚወጣው ሁለቱም ሲደርስ የለም ጨለማ ላይ ነው። የኛ ከትናንት ጀምሮ የላይበላ ከትናንት ወዲያ ጀምሮ ትናንት 10:30 ከአስር ሰዓት ከ25 እስከ 10:30 ባለ ነው የተቆረጠው የተመታው ትናንት የኛ ጧት ጀምሮ ተኩስ ስለነበር ማለት ነው።
2: የላሊበላ ከተማ ነዋሪዎች እንደሚሉት የባንክ አገልግሎት ቢኖርም ባንኮች ለደንበኞቻቸው ጥሬ ገንዘብ ማቅረብ አልቻሉም። ከእና ወደ ላሊበላ የአየር ትራንስፖርት በመቋረጡ ቱሪስቶችም ከተማዋን ለቀው ለመውጣት መቸገራቸውም ተሰምቷል። ዝርዝሩ በዜና መጽሔት ይቀርባል። ይህ ዶይቼ ቬለ DW ነው። በሰሜን ኢትዮጵያ ትላልቅ ከተሞች የሚገኙ ነዋሪዎች ፍርሃት ውስጥ እንደሚገኙ ተናገሩ። አብዛኛዎቹ በፌደራል መንግስትና በትግራይ ኃይሎች መካከል እንደገና በተቀሰቀሰው ውጊያ ምክንያት ወደ ሌሎች አካባቢዎች እየሸሹ መሆኑን አሶሲየትድ ፕሬስ ዘግቧል። ነዋሪዎቹ በሰሜን ኢትዮጵያ አካባቢዎች የኢንተርኔት አገልግሎት መስተጓጎሉን፣ ሰሜን ትግራይን ከጎረቤት አፋር ክልል የሚያገናኙ መንገዶችም ለሲቪሎች እንቅስቃሴ ዝግ መሆናቸውን ተናግረዋል። ሰላም ፋንታዬ የተባለች በአንድ የመቀሌ ገበያ ውስጥ የሸቀጦች ነጋዴ እንዳለችው በየአካባቢው ፍርሃት ነግሷል። በተለይ የትራንስፖርት አገልግሎት መቋረጥ የአዲስ ጦርነት መጀመር ምልክት ስለሆነ ህዝቡ የከፋ ስጋት ውስጥ ወድቋል ብላለች። መቀሌ ውስጥ የሚገኙ ኃይሌ መለስ የተባሉ ሌላ ነጋዴም የትራንስፖርት መቋረጥ የመሰረታዊ ሸቀጦች ዋጋ እንዲጨምር ማድረጉ ያሳስባል ብለዋል። ግጭቱ ከቀጠለም የዋጋ ንረቱ እንደሚባባስ ነው የተናገሩት። የአፋር አርብቶ አደሮች ልማት ማህበር ተባባሪ መስራች ቫለሪ ብራውኒንግ በርካታ ሰዎች ከትግራይ ወደ አፋር እየሸሹ ነው ብለዋል። በውጊያው ምክንያት እጅግ በርካታ ሰዎች እየተፈናቀሉ መሆኑንም ገልጸዋል። የድርጅታቸው መኪናዎችና አምቡላንሶችም በጦርነቱ ጥቅም ላይ እንዲውሉ በመንግስት እንደተወሰደባቸውም ተናግረዋል። ይሁንና ዜና አገልግሎቱ መረጃዎቹን ከነጻ ምንጭ ማረጋገጥ አለመቻሉን ዘግቧል። የሰሜን ኢትዮጵያ ውጊያ የተጀመረው ህወሓትን ጨምሮ 7 ተቃዋሚ ታጣቂ ድርጅቶች የኢትዮጵያ ህዝባዊ ኃይሎች ትብብር ለህልውና የተባለ ጥምረት መመስረታቸውን ካሳወቁ በኋላ ነው። ህዝባዊ ወያኔ ሓርነት ትግራይ፣ ህወሓት፣ የአማራ ፋኖ ብሔራዊ ንቅናቄና የኦሮሞ ነጻነት ሰራዊትን ያካተተው ጥምረት ጠቅላይ ሚኒስትር አብይ አህመድ የሚመሩትን የኢትዮጵያ ፌደራል መንግስት ከስልጣን ማስወገድ እንደሚፈልግ በይፋ አሳውቋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ በቁም እስር ላይ ከሚገኙበት መኖሪያ ቤታቸው ተወስደው በቁጥጥር ስር መዋላቸውን ቤተሰቦቻቸው ተናገሩ። በትግራይ የስልክና የኢንተርኔት መስመር ከመቋረጡ በፊት የቅርብ ቤተሰቦቻቸው ለዶች ቨለ እንደተናገሩት ቤታቸው በህወሓት ታጣቂዎች ተከቦ መውጣትም መግባትም አይቻልም ነበር። ጀነራል ታደሰ የትግራይ ክልል ጊዜያዊ መንግስትን እንዲመሩ በፌደራል መንግስት የስልጣን ጊዜያቸውን ለሁለተኛ ጊዜ ተራዝሞላቸው ክልሉን ያስተዳደሩ ነበር። ይሁንና ለጦርነቱ ምክንያት ነው በተባለው በትግራይ ክልል ምርጫ የተመረጠ ጅምር መንግስት ወደ ስልጣን መልሻለው ያለው ህወሓት ሳቸውን በኃይል አውርዶ በዶክተር ደብረጽዮን ገብረ ሚካኤል መተካቱ ይታወሳል። ጀነራል ወረደ የታሰሩበት ምክንያትም ሆነ ፍርድ ቤት ስለ መቅረብ አለመቅረባቸው የታወቀ ነገር የለም። ሌሎች የህወሓት ከፍተኛ ወታደራዊ መኮንኖችም በቤታቸው ውስጥ በቁም እስር ላይ መሆናቸውን፣ አንዳንዶች ደግሞ ከስራ መታገዳቸውን መረጃዎች ያመለክታሉ። የስራ ዘመናቸውን ጨርሰው ከኃላፊነታቸው የሚነሱትን የዓለም የጤና ድርጅት ዋና ኃላፊ ኢትዮጵያዊውን ዶክተር ቴዎድሮስ አድሃኖምን ለመተካት 5 እጩዎች ቀርበዋል። እነርሱም ከኳታር ሃናን መሐመድ አልኳሪ፣ ከሳውዲ አረቢያ ሃናን ባልኪ፣ ከቤልጅየም ሃንስ ክሉግ፣ ከስፔን ኔራ፣ ከኢንዶኔዥያ ደግሞ ቡዲ ጓንዲ ሳዳኒን ናቸው። የኳታሯ ሃናን አልኳሪ ሐኪምና የቀድሞ የጤና ሚኒስትር አሁን ደግሞ የዓለም ጤና ድርጅት የምስራቅ ሜዲትራኒያን ቢሮ ኃላፊ ናቸው። የቤልጅየሙ ክሉግ ደግሞ ሐኪምና በዓለም የጤና ድርጅት የአውሮፓ ተጠሪ ሲሆኑ፣ ኔራ ሐኪምና የቀድሞ የዓለም የጤና ድርጅት የስራ ኃላፊ ናቸው። ቡዲ የኢንዶኔዥያ የጤና ሚኒስትር መሆናቸውን ሮይተርስ ዘግቧል። በህዳር ወር የእጩዎች የሚገኙበት መድረክ ይካሄዳል። የዓለም የጤና ድርጅት በእንግሊዝኛው ምህጻር WHO ስራ አስፈጻሚ ቦርድ በጎርጎሮሳዊ ጥር 2027 ዓ.ም ከአምስቱ 3ቱን ይመርጣል። በዶክተር ቴዎድሮስ አድሃኖም የስልጣን ዘመን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ድርጅቱ በኮቪድ ላይ በአግባቡ አልሰራም በማለት ድርጅቱን ከሰው ሀገራቸው በጎርጎሮሳዊ በ2025 ዓ.ም ከአባልነት ስትወጣ ዋነኛ የገንዘብ ረጅዋን አጥቷል። ዶክተር ቴዎድሮስ የዓለም የጤና ድርጅትን ከጎርጎሮሳዊ 2017 ዓ.ም አንስተው ድርጅቱን ለሁለት የኃላፊነት ዘመን አገልግለዋል። ይህ ዶች ቨለ DW ነው። ዜናውን ለማብቃት እነሆ ዋና ዋና ርዕሶቹ። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በዛሬው ዕለት በሰሜን ኢትዮጵያ በተለያዩ ግንባሮች ከባድ ውጊያ መካሄዱን የፈረንሳይ ዜና አገልግሎት ዘገበ። AFP አንድ ምንጭ ጠቅሶ እንደዘገበው ትናንት በተራራማው የአፋርና የትግራይ ክልል ድንበር ላይ የድሮን ጥቃቶችን ያካተቱ ከባድ ጥቃቶች ፈጽመዋል። ካለፈው ማክሰኞ ጀምሮ በፌደራል መንግስትና በትግራይ ኃይሎች መካከል ውጊያ በሚካሄድበት በትግራይ ክልልና በአማራ ክልል አንዳንድ ከተሞች የኢንተርኔትና የስልክ አገልግሎት ዛሬ አርብ መታጎሉን ተጠቃሚዎች አስታወቁ። በአማራ ክልል በሰቆጣና ላሊበላ ከተሞች ባለፉት 2 ቀናት የኤሌክትሪክ አገልግሎት እንደሌለ ነዋሪዎች ለዶች ቨለ ተናግረዋል። በሰሜን ኢትዮጵያ ከተሞች የሚገኙ ነዋሪዎች ፍርሃት ውስጥ እንዳሉ ተናገሩ። አብዛኛዎቹ በፌደራል መንግስትና በትግራይ ኃይሎች መካከል እንደገና በተቀሰቀሰው ውጊያ ምክንያት ወደ ሌሎች አካባቢዎች እየሸሹ መሆኑን አሶሲየትድ ፕሬስ ዘግቧል። ዜናው በዚሁ አበቃ።
1: ለምሽቱ የዓለም ዋና ዋና ዜናዎችን ያቀረበችልን ሂሩት መለሰን አመሰግናለሁ። በመከታተል ላይ ያላችሁት ዶይቼ ቬለ DW ነው።
0: የዜና መጽሔት
1: ከዓለም ዜና እንደተከታተልነው በትግራይ ክልል የባለስልጣናት እስር እና እገዳ እየተካሄደ መሆኑን የታሳሪ ቤተሰቦች ለዶቼ ቬለ ተናግረዋል። በውሃት ውስጥ ተፈጠረ በተባለው የስልጣን ሽኩቻና ጦርነቱን በመቃወም ከተራ ወታደር እስከ ጀነራል ማዕረግን ያዙ የውሃት ወይም የትግራይ ኃይሎች አባላት ለሀገር መከላከያ ሰራዊትና የትግራይ የሰላም ኃይል ለተባለው የታጣቂዎች ቡድን እጃቸውን እየሰጡ ነው ተብሏል። ዝርዝሩን ዮሐንስ ገብረእግዚአብሔር አጠናቅሯል።
5: ህግና ስርዓት አለ በያምኜ በሀገሬ ከህዝቤና ጓዶቼ ጋር ተረጋግቼ በተቀመጥኩበት እንደ ሽፍታ ለሊት ወደ ቤቴ መተው ሊያስሩኝ እየተሯራጡ ነው። እኔ ለህግ ተገዢ ነኝ። ህግ ለማክበር ብዬ ለህግ ተገዢ በሆንኩበት ጊዜ አስረው ወደ ሌላ ኃይል ተላልፌ እንዳልሰጥ ተገቢው ክትትልና ድጋፋችሁን እንድታደርጉልኝ በአክብሮት እጠይቃለሁ። ይህ ወደ አማርኛ ሰብሰብ አድርገን የተረጎምነው ጽሑፍ የትግራይ ኃይሎች ወታደራዊ ስለላ ኃላፊ ሆነው ሲሰሩ የነበሩትና በቆም ስረኝነት እቤታቸው ውስጥ የነበሩት ተወልደ ገብረተንሳይ በቅጽል ስማቸው ተወልደ ዕንበብ የስልክ ኔትወርክ ከመቋረጡ በፊት ውጭ ሀገር ለሚገኙ የትግርኛ መገናኛ ብዙሃን የላኩትና በማህበራዊ መገናኛ ዘዴዎች በስፋት እየተሰራጨ ያለ መልእክት ነው። የቀድሞ የትግራይ ክልል ጊዜያዊ መስተዳድር ፕሬዚደንት የነበሩት ጀነራል ታደሰ ወረደም በመኖሪያ ቤታቸው ተከበው ከቆዩ በኋላ ትላንት መታሰራቸውን ቤተሰቦቻቸው ለዶቼ ቬለ አረጋግጧል። ለደህንነታቸው በመስጋታቸው ዶቼ ቬለ ድምጻቸውን ማሰማት አይችልም። ሌሎች ቁጥራቸው በውል ያልታወቀ ከፍተኛ ወታደራዊ መኮንኖችም መታሰራቸው አሊያም ከስራ መታገዳቸውን እየተነገረ ነው። የትግራይ ክልል ጊዜያዊ አስተዳደር የፖሊስ ኮሚሽነር ሆነው ሲሰሩ የነበሩት ብርጋዴር ጀነራል ገብረ አድሃና በቅጽል ስማቸው ገብረ ዲላ የህወሓት አገዛዝን በመቃወም ለሀገር መከላከያ ሰራዊት እጃቸውን መስጠታቸውን የመከላከያ ሚኒስቴር በማህበራዊ መገናኛ ገጹ ገልጿል። የትግራይ የሰላም ኃይል ምክትል አዛዥ ኮሎኔል በርሀ ባራኺ የእግዱና እስሩ ምክንያት የስልጣን ሽኩቻ ነው ይላሉ።
6: እገዳውና እርስ በራሱ አመራሩ የያዘው አቅጣጫ አንጻር አቅጣጫው ስህተት ስለነበረው የስልጣን ሽኩቻም ስለነበረበት አሁንም ሂዶ ሂዶ እርስ በራሳቸው እዛ ያቆሩም ሰሞኑ የምንሰማ ያለ ነው። የተለያዩ አመራሮችም በስልጣን ልዩነት ሽኩቻ እርስ በራሳቸው አለመጣጣም የኔ ያልደገፈ ነው ብሎ የሚታሰሩ ልዩነታቸው በፈጠረው ምክንያት ማለት ነው እየታሰሩ እንዳሉ ኢንፎርሜሽን አለን። እኛን ያልናቸው ስሙ በሚሉ ሁኔታዎችን እዛ እርስ በራሳቸው ሽኩቻ ባለበት ሁኔታ ውስጥ ሆነው ያልተመቻቸው አመራር እያሰሩ እየከበቡ እንደሆነ እየሰማን ነው።
5: የህወሓት ኢፍትሃዊ ያሉት ጦርነት በመቃወም ከተራ ወታደር እስከ ከፍተኛ ማዕረግ ያላቸው የትግራይ የጸጥታ ኃይል አባላት ወደ መከላከያ ሰራዊትና ወደ የትግራይ ሰላም ኃይሎች እጃቸውን እየሰጡ እንደሆነ ኮሎኔል በርሀ ይገልጻሉ።
6: በሰራዊቱ ትዲያት የሚባል ኃይል አለ። እንግዲህ ጦርነቱ ከተጀመረ በብዛት ወደኛ እየመጣ ነው። በየአካባቢው ባያንስ ከሞቶ ሁለት ሞቶ በተለያየ አካባቢ እንደየም ቦታው አመችነት በየአካባቢ እየገባ ነው። በዚህ ሳምንት ራሱ ደፋ ያለ ኃይል መጥተዋል። አሁንም እየመጡ ነው። ትንሽም ትልቅም ማዕረግ ያላቸው ኃላፊነት ያላቸው ወደኛ እጃቸው የሰጡ ናቸው ያሉ።
5: ከጦርነት የሚመጣ ጥቅም የለም ያሉት ኮሎኔል በርሀ ባራኺ በቅጽል ስማቸው ወድራያ የሚያዋጣው ሰላም ነው ሲሉ ተናግረዋል።
6: ከጦርነት የሚመጣ ጥቅም የለም። ስለሆነ አሁንም ሰላም ነው፣ ሰላም ነው የሚያስፈልገው። ወጣቱም፣ ምሁሩም፣ ሌላ ማህበራትም፣ ፖለቲካዊ ኃይሎችም በሙሉ ይህንን አፋን የሆነ እንጂ የጦርነት አዋጅ መቃወም አለበት። ያዋጣው ሰላም ነው።
5: በትግራይ ክልል እየተፈጸመ ስላለው እስርና ከኃላፊነት ማገድ በተመለከተ ክልሉን እያስተዳደሩ ካሉ የህወሓት ባለስልጣናት ምላሽ ለማግኘት ያደረግነው ሙከራ እስከ ትላንት ስልካቸው ባለማንሳታቸው ዛሬ ደግሞ ስልክ በመቋረጥ ምክንያት አልተሳካልንም።
1: ዘገባውን ያስደመጠን ዮሐንስ ገብረእግዚአብሔር ነበር። የሰሜን ኢትዮጵያ ግጭት ዳግም ማገርሸትን ተከትሎ በትግራይ ክልልና በአንዳንድ የአማራ ክልል አካባቢዎች አገልግሎቶች መቋረጣቸው ተነግሯል። በሰሜን ኢትዮጵያ ዳግም ባገረሸው ግጭት ምክንያት በትግራይ ክልል የስልክና ኢንተርኔት እንዲሁም በአንዳንድ የአማራ ክልል አካባቢዎች የመብራት የባንክና የአየር ትራንስፖርት አገልግሎቶች ተቋርጠዋል።
7: ሶስተኛ ቀኑን በያዘውና ዳግም ባገረሸው የሰሜን ኢትዮጵያ ግጭት በትግራይ ክልልና በአንዳንድ የአማራ ክልል አካባቢዎች የስልክና ኢንተርኔት እንዲሁም የመብራት መቆራረጥ ማጋጠሙን ኗሪዎች ገለጹ። በትግራይ ክልል የስልክና ኢንተርኔት አገልግሎት ሲቋረጥ፣ በአማራ ክልል ሰቆጣና ላሊበላ ከተሞች ባለፉት 2 ቀናት የመብራት አገልግሎት አለመኖሩን ኗሪዎች ይናገራሉ። ትናንት ምሽት 4 ሰዓት ከመሆኒ በኋላ የስልክና የኢንተርኔት አገልግሎት መቋረጡን ስማቸው መግለጽ ያልፈለጉ አስተያየት ሰጪም ይናገራሉ።
8: ከመሆኒ ወደዛ እኮ ነው የተቋረጠው። ትናንት ማታ 4 ሰዓት ከ20 ላይ ከመሆኒ ወደዛ ወደ መቀሌ።
9: ከዛ በኋላ የለም?
8: አዎ የለም። 4 ሰዓት ከ20 ላይ ነው የጠፋው ትናንት ማታ። እስከዛ ድረስ ነበር። አዎ ደቡባዊ ትግራይ የሚባለው አላማጣም አይደለ? እሱ አለ። ማጨው ግን ዋና መቀመጫቸው ማጨው የለም። የደቡባዊ ትግራይ ዋና መቀመጫው ማጨው አይደለ? እዛ የለም። የአላማጣና ዙሪያው እስከ ኮረም ምናምን አለ። ለዛ በኋላ የለም።
7: በአማራ ክልል ሰሜን ወሎ ዞን የሚገኘው ከ60,000 በላይ ነዋሪዎች እንዳሉት የሚነገርለት የቱሪዝም ማዕከሉ የላሊበላ ከተማም ባለፉት 2 ቀናት የመብራት አገልግሎት መቋረጡን የከተማው ነዋሪዎች ይገልጻሉ።
3: ሰላም ይባላል እንደምን ያለው ወከባ ነው። ሳይሆን ዙሪያው ወከባ ነው በጣም። ሁለት ቀን ሆነው መብራት ከተቋረጠ። ሁለት ቀናችን ነው። በጨለማ ሰው ሳይሆን ስልክና ፓወር ባንክ ይዞ ሲዞር ነው የምታየው። በናፍጣ ያለ ምን ያለ በጣም ከበረት።
7: በተመሳሳይም በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን መቀመጫ ከተማ ሰቆጣ ከ57,000 በላይ ነዋሪዎች ያሉባት ሲሆን ባለፉት 2 ቀናትም የመብራት አገልግሎት እንደተቋረጠባቸውና በጨለማ ውስጥ መሆናቸውን የከተማዋ ነዋሪዎች ይናገራሉ።
4: የለም ላሊበላ የለም፣ ሰቆጣ የለም። ከአላማጣ ነው የሚወጣው ሁለቱ ሲደርስ የለም፣ ጨለማ ላይ ነው። የኛ ከትናንት ጀምሮ የላሊበላ ከትናንት ወዲያ ጀምሮ ትናንት 10:30 ከአስር ሰዓት ከ25 እስከ 10:30 ባለ ነው የተቆረጠው የተመታው። ትናንትኛ ጠዋት ጀምሮ ተኩስ ስለነበር ማለት ነው።
7: በላሊበላ ከተማም የባንክ አገልግሎት ቢኖርም ጥሬ ገንዘብ ለደንበኞቻቸው ባንኮች ማቅረብ እንዳልቻሉ ነው የከተማዋ ነዋሪዎች የሚናገሩት።
3: ባንክ ብር የለም እንጂ አለ፣ ግን ብር የለም። ብር የለም የሚያስገቡ ሰዎች ከተገኙ ከሚያስገቡ ሰዎች ላይ ከዛ ቁጭ ብሎ ጠብቆ ሰው ላይ አላስገባ የሚመጣ ካለ ከዛ ላይ የሚወስድ ቅር የለም። 15 ጠይቄ አላገኝዬ በግለሰብ ከነጋዴ ወስጄ ሰጥቼ ነበር። ነጋዴውም ብር የለኝም እያለኝ ነው ገና መስካሁን እራሱ አላገኘሁም። ግን 15 ብር ከለ ማለት ነው መስለኛ ነው አዲስ አበባ ልከው ዛ መሰል
7: የአየር ትራንስፖርት ወደ ላሊበላ ከተማ በመቋረጡ ቱሪስቶችም ከተማውን ለቀው ለመውጣት እንደተቸገሩ ይገልጻሉ።
10: በረራ 2 ቀን ሆኗል። ሁለት ቀን ያሉት እንግዶችም በመኪና በምናምን ነው የውጭ ያሉት እየሞከሩ ያሉት ግሩፖች ነበር። በመኪና ምናምን እየሞከሩ ለመውጣት
3: በረራ ተቆመ። ዛሬም ቆመን አሁን ሰዎች ዘራሱ ይሄ ሮሚ ገብነም እየተቀየ ነው የሚገል ወደ ሄደዋ መኪናም ቆመን በረራም ቆመን።
7: በወልዲያ ከተማም የጥሬ ገንዘብ እጥረት እንዳለ የነገሩን ሌላ አስተያየት ሰጭም ከቀናት በፊት 20,000 ብር ማውጣታቸውን ይጠቅሳሉ።
11: ጠይቃቸው ስጋት አንድ ሁለተኛ ደግሞ የማይመስልና ዜሮ ወደ ዘመናዊ መስታዎች ለማስገባት ነው ሲስተሙ ይላሉ። ያን ብዙም እንደኔ የደላና እንደው ልብ የሚነካ መልስ ስላልሆነ በገዛ ብራችን አብዛኛው ማህበረሰብ ቤታችን የሚያስቀምጡ ይሄን ያህል የሚመስላል ሁሉ እያደረበት ያለው ማለት ነው። አሁን ከትናንት ወደ 20,000 ብር ነው ዝቅተኛ ሰጡ ያቀብሎ ዛ ከዛ በፊት 5,000ና 10,000 ነበር። 20,000 ብር ትናንትና ወደ ሰጥቶናል። ዛሬና ትናንት ምሽም ያው አልሄድኩም እንደዚህ ማለት አሁ ባንክ እያሸሸ ነው።
7: በትግራይ ክልል የተቋረጠውን የስልክና የኢንተርኔት አገልግሎትን በተመለከተ ለማነጋገር ለኢትዮ ቴሌኮም የህዝብ ግንኙነት ኃላፊ ስልክ በመደወልና መልእክት በመላክ ጥያቄ ብናቀርብም ምላሽ ማግኘት አልቻልንም። ለዶቸቨለ ዘገባ ኢሳያስ ገላው ከደሴ።
1: የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በምህፃሩ ጉህዴን ባወጣው መግለጫ ጥምረት ፈጠሩ የተባሉ 7 የታጠቁ ኃይሎች ፓርቲው በማያውቀው ጉዳይ ስሙን ማካተታቸውን አስታውቋል። መስከረም 10 2019 ዓ.ም 7 የታጠቁ ኃይሎች ፈጥረናል ያሉት ጥምረት ውስጥ ስሙ የተካተተው የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ፓርቲ ድርጊቱን ባወጣው መግለጫ አውግዟል። ፓርቲው ጥምረት ከፈጠሩ ኃይሎች ጋር ምንም አይነት ግንኙነት እንደሌለው በመግለጽ በብሔራዊ ምርጫ ቦርድ እውቅና ያለውና በግንቦት ወር 2018 ዓ.ም በተካሄደው በ7ኛው ጠቅላላ ጉባኤ ላይ በመሳተፍ 14 የክልል ምክር ቤት መቀመጫ ማሸነፉን የፓርቲው ሊቀመንበር አቶ ግራኝ ጉዴት አመልክተዋል። ለተጨማሪ ዘገባ ነጋሰ ደሳለኝ።
12: መስከረም 10 2019 ዓ.ም የኢትዮጵያ ህዝባዊ ኃይሎች ትብብር ለህልውና በሚል ጥምረት ፈጥረናል ያሉት የታጠቁ ኃይሎች በይፋ መግለጫ ከሰጡ ወዲህ በመደገፍና በመቃወም የተለያዩ ሀሳቦች ተንጸባርቀዋል። ትብብር ለህልውና የተባለውን ጥምረት መስርተዋል ከተባሉት መካከል አንዱ ስሙ የተጠቀሰው የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጉዳዩን በመቃወም መግለጫ አውጥተዋል። ፓርቲው ከጥቅምት 2015 ዓ.ም ጀምሮ የትጥቅ ትግል ማቆሙን የገለጸ ሲሆን ጥምረት ፈጠሩ ከተባሉ ኃይሎች ጋር ግንኙነት እንደሌለው አብራርተዋል። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ግራኝ ጉደታ ፓርቲያቸው በ2015 ዓ.ም ከክልሉ መንግስት መንግስት ጋር በደረሰው የሰላም ስምምነት መሰረት የትጥቅ ትግል በማቆም ወደ ሰላማዊ መንገድ መመለሱን ተናግሯል።
9: 7 ፓርቲዎች ጥምረት ፈጥረናል ብሎ ከዛ ውስጥ ደግሞ አንዱ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጎይዲን ነው ብሎ ያወጣ በጣም ከእብነት የራቀ የእኛን ሲል መጉደፍ ያወጣው መግለጫ ነው። ይሄ ሆን ብሎ ነው የእኛን አርማ የእኛን ሎጎ ወስዶ እዛው ሲለጠፍ በጣም አሳዛኝ ድርጊት ሲለፈጽሙብን ነው መግለጫ ወጥተን እሱን ለማወገዝ ነው እና ለህዝባችን ጥሪ ለማስተላለፍ እዛ ውስጥም የውይይትም በአደረጃጀትም አላማችን ከምንከተለው ፖለቲካ አሰራር ጋርም ምንም አይነት ግንኙነት ስለሌለ ከእነሱ ጋርም ምንም ጉሙዝ ዲሞክራሲያዊ ንቅናቄ የማይወከሉ መሆኑ
12: በግንቦት 24/2018 ዓ.ም በተካሄደው በ7ኛ ጠቅላላ ምርጫ ላይ በቤኒሻንጉል ጉሙዝ ክልል 2 ዞኖች ውስጥ ፓርቲው መሳተፉንና 14 የክልል ምክር ቤትና 1 የፓርላማ መቀመጫ ማሸነፉን የፓርቲው ሊቀመንበር ገልጸዋል። በፓርቲው ስም እንቀሳቀሱ ነበር ያሏቸው ታጣቂዎች ከጥቅምት 2015 ዓ.ም አንስቶ በተለያዩ ስራ ዘርፎች ላይ መሰማራታቸውንም አመልክተዋል። ጎሂደን በአሁኑ ወቅት በስሙ ታጥቆ የሚንቀሳቀስ ቡድን አለመኖሩን በመግለጫው ይፋ ያደረገ ሲሆን በቅርቡ መንግስትን ለመጣል የጋራ ጥምረት ፈጥረዋል የተባሉ የታጠቁ ቡድኖች ጋር ስሙ መካተቱን አውግዘዋል።
9: 2015 ጀምሮ ከክልሉ መንግስት ጋር የሰላም ስምምነት ከተፈራረምን በኋላ አጠቃላይ እኛ ታጣቂዎች የሚባለው የጎዲን ታጣቂዎች የሚባለው ሱዳን የነበሩም አገር ውስጥ የነበሩም በሙሉ ተሰብስቦ መንግስት ቃል የገባላቸው መሰረት በአሁኑ ሰዓት ልማት ላይ የተሰማሩ ናቸው። ስለዚህ እነዚህ ኃይሎች ሆን ብሎ ግና ያደረጉ ነው እንጂ እኛ 2018 በተካሄደው ምርጫ ላይ እኛ 14 ወንበር አሸነፈን ዛሬ ራሱ ከክልሉ መንግስት ጋር የተወያየን መንግስት እንዴት አድርገን እንመሰረት የሚል ጋራ እንዴት አድርገን እንመሰረት የሚል ውይይት ላይ ነው ያለና
12: በመተከል ዞን አንድ ወረዳ ውስጥ የሚንቀሳቀሱ ወጣቶች እንዳሉ የተናገሩት የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ይግራኝ ወጣቶቹ የራሳቸው ስያሜ ያላቸውና ከፓርቲው ጋርም ግንኙነት እንደሌላቸው ጠቁመዋል።
9: ጫካ ያሉ ተባሉ ልጆች እነሱ የጉሙዝ ኃይል አንድነት ግንባር የሚባሉ ናቸው እንጂ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ጋር ምንም ግንኙነት የላቸው።
12: በቤኒሻንጉል ጉሙዝ ክልል ከሚንቀሳቀሱት የተፎካካሪ የፖለቲካ ፓርቲዎች መካከል አንዱ የሆነውና በግንቦት ወር በምርጫ ላይ የተሳተፈው በአቶ አብዱል ሰላም ሸንግል የሚመራው የቤኒሻንጉል ህዝብ ነጻነት ንቅናቄም በበኩሉ ጥምረት ፈጥሯል ባሉት ኃይሎች ስሙ መጠቀሱን ገልጸው በጥምረቱ አለመሳተፉን በመናገር ጉዳዩን ተቃውመዋል። እሁድ መስከረም 12/2019 ዓ.ም በስድስት ክልሎች ውስጥ ይንቀሳቀሳሉ የተባሉ የታጠቁ ኃይሎች የኢትዮጵያ ህዝባዊ ኃይሎች ትብብር ለህልውና የተሰኘ ጥምረት መፍጠራቸውን በመገናኛ ብዙሃን ማሳወቃቸው ይታወሳል። ለዲደብሊው ዘገባ ነጋሳ ደሳለኝ ከመንዲ።
1: አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዓለም ዋና ዜና ነው። አራተኛው ዜና መጽሔታችን ላይ ደርሰናል። በርከት ያለ ዜና መጽሔት ነው ዛሬ ያዝነው። የኢትዮጵያ ውስጥ የተቀሰቀሰው ጦርነት ኤርትራንና ሱዳንን ያሳተፈ ይሆን ይጠይቃል። በኢትዮጵያ ዳግም የሚቀሰቀስ መጠነ ሰፊ ጦርነት ለአጠቃላይ ቀጠናው ከባድ መዘዝ እንደሚያስከትል የምስራቅ አፍሪካ የልማት በይነ መንግስታት ድርጅት አስጠንቅቋል። ተንታኞች በትግራይ፣ አማራና አፋር ክልሎች የተቀሰቀሰው ውጊያ ኤርትራና ሱዳንን ጎትቶ ሊያስገባ እንደሚችል ስጋት አላቸው። እሸቴ በቀለ ዝርዝሩን ይዟል።
13: ህወሓት ከፌደራል መንግስት በገጠመው ውጊያ ኤርትራ እንድትሳተፍ ይጋብዝ እንደሆነ የተጠየቁት አቶ አማኑኤል አሰፋ አሁን አይደለም ሲሉ መልሰዋል። የትግራይ ክልል ምክትል ፕሬዝዳንት የሆኑት አቶ አማኑኤል ስለ ኤርትራ እቅድ መረጃ የለንም ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የምስራቅ አፍሪካ የፖለቲካ ጉዳዮች ተንታኝ የሆኑት አቶ አብዱራህማን ሰኢድ በተለይ በትግራይና በአፋር ክልሎች የሚፈጠር ጦርነት ኤርትራን በቀጥታ ጎትቶ የማሳተፍ አቅም እንዳለው ይናገራሉ።
14: ትግራይና አፋር ክልሎች ውስጥ በኢትዮጵያ ውስጥ የሆነ ነገር ሲሆን ኤርትራን የመሳብ እድሉ በጣም ታላቅ ነው።
13: በትግራይ፣ አማራና አፋር ክልሎች ውጊያ የተቀሰቀሰው አቶ አማኑኤል በምክትል ሊቀመንበርነት የሚመሩት ህወሓት ከሌሎች 6 ታጣቂ ቡድኖችና ተቃዋሚዎች ጋር ጥምረት በመሰረተ በሁለት ቀናት ልዩነት ነው። ኤርትራ ከህወሓት ጋር ብቻ ሳይሆን የጠቅላይ ሚኒስትር አብይ አህመድን መንግስት ከስልጣን የማስወገድ ዓላማ ካነገበው ትብብር ለህልውና ጥምረት መስራቾች መካከል ከተወሰኑት ጋር በአንድም ይሁን በሌላ መንገድ ግንኙነት ነበራት። የጥምረቱ ሰብሳቢ መሆናቸው የተገለጸው ዘመነ ካሴ አባል የነበሩበት የቀድሞው የግንቦት 7 ንቅናቄ መቀመጫ ኤርትራ ነበረች። ከጥምረቱ መስራቾች መካከል አንዱ የሆነው የአፋር ብሔራዊ አንድነት አብዮታዊ ግንባር በኤርትራ ጭምር የሚንቀሳቀስ ሲሆን የኦጋዴን ብሔራዊ ነጻ አውጪ ግንባር የትጥቅ ትግል ከኤርትራ ጋር ጥብቅ ትስስር ነበረው። ጥምረቱ የተመሰረተው የተለያዩ የታጠቁ ቡድኖችን ለማስተባበር እንደሆነ የሚናገሩት ማግኑስ ታይለር መስከረም 12 በትግራይ አማራና አፋር ክልሎች ተቀሰቀሰው ውጊያ ወደ ተቀረው የአገሪቱ ክፍሎች ሊስፋፋ እንደሚችል ያሳጋቸዋል። የክራይሲስ ግሩፕ የአፍሪካ ክፍል ምክትል ዳይሬክተር የሆኑት ማግኑስ ታይለር ሌሎች የጥምረቱ አባላት በኦሮሚያ፣ ቤንሻንጉል ጉሙዝና ሶማሌ ክልሎች ጥቃቶች ሊሰነዝሩ እንደሚችሉ ተናግረዋል። ስጋቱ ግን ግጭቱ በኢትዮጵያ ድንበሮች ውስጥ ብቻ ላይገታ ይችላል የሚለው ነው።
15: One thing we should be really concerned about
16: እጅግ ሊያሳስበን የሚገባው አንዱ ነገር በቀጠናው የኢትዮጵያ ዋና ተቀናቃኝ የሆነችው ኤርትራን ጎትቶ በማሳተፍና በጎረቤት ሱዳን ውስጥ ከሚካሄደው አውዳሚ ጦርነት ጋር በመቀላቀል ቀጠናዊ የመሆን ስጋት ነው።
13: ከ2013 እስከ 2015 በተካሄደ ጦርነት ከኢትዮጵያ ፌዴራል መንግስት ወግኖ ከትግራይ ኃይሎች ጋር የተዋጋው የኤርትራ መንግስት አሰላለፉን የቀየረው ፕሪቶሪያ ላይ ግጭት የማቆም ስምምነት ከተፈረመ በኋላ ነበር። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ እስከ ጅዳ ተጉዞ የተፈራረሙት የሰላም የወዳጅነትና የአጠቃላይ ትብብር ስምምነት ከሽፏል። በቀይ ባህር በኩል ኢትዮጵያ የባህር በር ልታገኝ ይገባል የሚለው የጠቅላይ ሚኒስትር አብይ አህመድ መንግስት አቋም የሁለቱን ሀገራት መቃቀር አካሮታል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የአዲስ አበባ ባለስልጣናት የኤርትራ መንግስት ህወሓትና ሌሎች ተቃዋሚዎችን ይደግፋል በማለት ይወነጅላሉ። የሁለቱ አገሮች ግንኙነት ሻክሮ ከፍተኛ ውጥረት ቢነክስም አቶ አብዱራህማን አሁን በተቀሰቀሰው ውጊያ ኤርትራ በቀጥታ ልትሳተፍ የምትችለው ጥቃት ከተሰነዘረባት ብቻ ነው ብለው ያስባሉ።
14: በኤርትራ በኩል ወደ ጦርነቱም የመግባት ምክንያቶች በአሁኑ ጊዜ የሉም። ሊኖሩ ከሆነ ደግሞ በቀጥታ ራሳቸው ላይ ጥቃት ሲፈጸም ነው። ጥቃቱ ደግሞ በሚሳይል ሊሆን ይችላል፣ በድሮን ሊሆን ይችላል፣ በአየር ኃይል ሊሆን ይችላል፣ ወይም ደግሞ ኢቭን እግረኛም አዝምቶ ለምሳሌ በኤርትራና በኢትዮጵያ በኩል ድንበሮቹ በጣም ሰፊ ስለሆነ በአንዱ ድንበር ምናልባት አሽልኮ አንድ ሰራዊት አስገብቶ ጥቃት ከፈጸመ ያኔ ኤርትራ ወደ ጦርነቱ የመግባት እድሏን ከፍ ያለ ይሆናል።
13: ብሪታንያዊው ጋዜጠኛና የአፍሪካ ቀንድ ጉዳዮች ተንታኝ ማርቲን ፕላውት ግን አሁንም ቢሆን በኢትዮጵያ በተቀሰቀሰው ግጭት ውስጥ ኤርትራ አንዳች ተጽዕኖ እያሳረፈች ሳይሆን እንደማይቀር ለዶቼ ቬለ ተናግረዋል። ፕላውት ኤርትራ በቀጥታ ልትሳተፍ እንደምትችል ስጋት አላቸው። በሱዳኑ ጦርነትም ኢትዮጵያ በመሐመድ ሐምዳን ደጋሎ የሚታዘዘው ፈጥኖ ደራሽ ኃይልን በመደገፍ ስትወነጀል፣ ኤርትራ በአንጻሩ በሉቴናንት ጀነራል አብዱልፋታህ አልቡርሃን ከሚመራው የሱዳን ጦር ጎን ቆማለች። ይባስ ብሎ የትግራይ ሰራዊት አንድ እዝ የሆነው አርሚ ሰባ በሱዳን ጦርነት ከሚሳተፉ የውጭ ኃይሎች አንዱ እንደሆነ ለዩናይትድ ስቴትስ ምክር ቤት የቀረበ ረቂቅ ሕግ አሳይቷል። ብሪታንያዊው ጋዜጠኛ ማርቲን ፕላውት እንደሚሉት እንዲህ እርስ በርስ የተጠላለፈው ግጭት መላቀጠናውን ወደ ከፋ ጦርነት ሊከት ይችላል።
16: ኢትዮጵያና ኤርትራ ሁለቱም በተዘዋዋሪ በሱዳን የሚጫወቱት ሚና አለ። ስለዚህ በኢትዮጵያና በኤርትራ ኃይሎች መካከል የሱዳን ኃይሎችንም ሊያሳትፍ ይችላል። ይህ መላቀጠናውን ወደ ጦርነት ሊያስገባ የሚችል ነው።
13: የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሁሉም የኢትዮጵያ ጎረቤት ሀገሮች ውጥረቱን የበለጠ ሊያባብሱ ከሚችሉ ድርጊቶች እንዲቆጠቡ አሳስበዋል።
1: እሸቴ በቀለ ነበር ዘገባውን ያስደመጠን። ከጥቂት ሰዓታት በፊት በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በዛሬው ዕለት በሰሜን ኢትዮጵያ በተለያዩ ግንባሮች ከባድ ውጊያ መካሄዱን የፈረንሳይ ዜና አገልግሎት ዘግቧል። አዣንስ ፍራንስ ፕሬስ አንድ እንደዘገበው ትናንት በተራራማው የአፋርና የትግራይ ክልል ድንበር ላይ የድሮን ጥቃቶችን ያካተተ ከባድ ጥቃት ተፈጽሟል ብሏል። በሰሜን ኢትዮጵያ ዳግም ያገረሸው ጦርነትና ግጭት በሀገሪቱ የሚያስከትለው ሰብአዊ ቀውስ ምን ሊሆን ይችላል? እዚህ በቀጥታው ስቱዲዮ ከመግባቴ በፊት ባልደረባዬን አንጋፋውን የዶቼ ቬለ ጋዜጠኛና የፖለቲካ ተንታኝ ነጋሽ መሐመድን ጠይቄዋለሁ። ነጋሽ እንደምን ዋልክ? በሰሜን ኢትዮጵያ ባለፈው ማክሰኞ ሌሊት የጀመረው ጦርነት ዛሬም እንደቀጠለ ነው። የኢንተርኔት መቋረጥ እንዳለ ይነገራል። በሰሜን ኢትዮጵያ በተለይም በትግራይ እንደው የሰብአዊ ቀውሱ ምን ሊሆን ይችላል ትላለህ?
17: ከባድ ነው የሚሆነው፣ አሳዛኝም ነው የሚሆነው። የትኛውም ጦርነት በሰላማዊ ሰውና በሰዎች ላይ ወይም በንብረትና ሀብት ላይ ብዙ ጉዳት ያደርሳል። ይሄኛው ጉዳት የሚያደርሰው ለሁለተኛ ዙር መሆኑ የበለጠ የከፋ ያደርገዋል። እንደምታስታውሽው ከዛሬ 3 ዓመት ተኩል 4 ዓመት ግድም በፊት የነበረው ጦርነት ምናልባት አንዳንዶች እንደሚሉት 600,000 በጣም በትንሹ ከዛ በላይ የሰው ህይወት አጥፍቷል። በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል። አብዛኞቹ አሁንም ወደ የቀያቸው አልተመለሱም። በተደጋጋሚ እንደዘገብነው ብዙዎቹ የሚበላም የሚላስና የሚቀመስም እርዳታ የላቸውም። ዓለም አቀፉ ማህበረሰብም የእርዳታውን መጠን ስለቀነሰ ለነዚህ ሰዎች የሚደርስ ምንም ነገር የለም። ምግብ ማጣት ሰዎቹ መቸገራቸው ብቻ አይደለም። እነዚህ ሰዎች በየቀያቸው ቢሆኑ አምራቾች ናቸው፣ አገበሬዎች ናቸው። አርሰው ሌላውንም ከራሳቸው አልፎ ሊቀልቡ ወይም ለሌላውም የኢኮኖሚ እንቅስቃሴ አስተዋጽኦ ሊያደርጉ የሚችሉ ሰዎች ናቸው። እንዳለመታደል እነሱ ወደ የአካባቢያቸው ሳይመለሱ ባለፈው ጦርነት የሞቱትም ሰዎች በቅጡ ሳይዘረዘሩና አሟሟታቸው ሳይነገር የተደፈሩ ሴቶች ፍትህ በግልጽ ሳያገኙ ነው ይሄ ጦርነት የተከፈተው። ስለዚህ ሰብአዊ ቀውሱ ቀላል አይደለም፣ ከባድ ነው የሚሆነው። እነዛው ሰዎች ናቸው ምናልባት ለሁለተኛ ለሶስተኛ ጊዜም ከተፈናቀሉ የሚፈናቀሉት፣ የተመለሰውም ከነበረ ገና በቅጡ ሳይቋቋሙ ሌላ ጦርነት የተከፈተባቸው እና በጣም የሚያሳዝን ከፍተኛም ነው የሚሆነው።
1: ጽምዶ የተባለው ጥምረት ተፋላሚዎቹ እንደው በአጠቃላይ ከመንግስት ጋር ድርድር ሊቀመጡ የሚችሉበት ተስፋ ይኖር ይሆን? እንደው በሰላማዊ መንገድ ያለውን ችግር ለመፍታት
17: እንግዲህ ይሄ ጥምረት የተባለው እነዚህ ሰባት አማጺ ቡድናት የመሰረቱት ስብስብ ያወጣው መግለጫ የሰላማዊ አማራጭን በስልጣን ላይ ካለው መንግስት ጋር አላስቀመጠም በመግለጫቸው ላይ። ይሁንና ዞሮ ዞሮ ከውጊያው በኋላ አንድ የሰላም መንገድ መፈለጉ የማይቀር ነገር ነው። በመሃል ላይ የሚያልቀው ህዝብ፣ የሚጠፋው ሀብትና ንብረት፣ ከዚህ ከደሃ ሀገር ህዝብ ላይ የሚጠፋው ሀብትና ንብረት ያሳዝን ይሆናል። ግን ዞሮ ዞሮ ሌላ መፍትሄ ሊኖር አይችልም። ወደ ድርድር ለመምጣት አሁን ውጊያ የገጠሙት ኃይላት ከሁለት አንዳቸው የጦርነቱ አማራጭ እንደማያሸንፉ ወይም የሚፈልጉትን ነገር ለማሳካት እንደሚከብዳቸው ሲያውቁ ወደ ድርድር ሊመለሱ ይችላሉ። ይህ ማለት አንዱ የበላይነትን ይዞ ሌላኛው ደግሞ እንደሚሸነፍ ሲያውቅ ማለት ነው። ስለዚህ ዞሮ ዞሮ የሚወሰነው በጦር ሜዳው ነው አሁን ባለው ሁኔታ።
1: አዎ፣ ግን እነዚህ ጥምረት የፈጠሩት እርስ በራሳቸው የማይስማሙበት አንድ ሁለት ሳይሆን ብዙ ነጥቦች አሏቸው እና መጨረሻው በሰላማዊ መንገድ ይህንንም ችግራቸው ሊፈቱ የሚችሉበት አጋጣሚ የለም የሚሉ ብዙ አስተያየቶች ይሰማሉ።
17: ብዙ አስተያየት አለ እንደዛ አይነት አስተያየት። ነገር ግን አሁን አንድ ያስተባበራቸው ነገር የጋራ ጠላት የሚሉትን በስልጣን ላይ ያለውን የጠቅላይ ሚኒስትር አብይ አህመድን መንግስት ከስልጣን ማስወገድ ነው። ጠላትነት ትላልቅ ጦርነቶች ታሪክን ስናይ ጠላት ናቸው ብለን የምናስባቸው ኃይላት በጋራ ሆነው ይዋጋሉ። እነ ሩዘቬልት ከነ ስታሊን፣ እነ ቸርችል ከነ ስታሊን ጋር ሆነው የሂትለሯን ጀርመን ወቅተዋል። ሁለቱ በጣም ተቃራኒ የኮሚኒስትና የካፒታሊስት ርዕዮተ ዓለም የሚከተሉ ኃይላት ናቸው። ነገር ግን ያኔ የጠላትህ ጠላት ጠላቴ ነው በሚል አንድነት መጥተው ተዋግተዋል። በኋላ ያው ልዩነታቸው ቀጥሎ የቀዝቃዛው የሞቀው ጦርነት እየተባለ ያው እንግዲህ እኛም አረጀንበት እንደዛ ስንዘግብ። ስለዚህ አሁን የጋራ የሚሉትን ጠላት ለማጥፋት በጋራ አብረዋል። በኋላ ደግሞ በመካከላቸው ጦርነት ይሁን ልዩነት ይሁን ምናልባት እነሱ እንዳሉት በህገ መንግስቱ መሰረት

0: ሳፍና አርኤስኤፍ የሚባሉት የየራሳቸው ጥቅምና ኢንተረስት አለ። ስለዚህ ጣልቃ የማይገቡበት ምክንያት በቀጥታ ይሁን በተዘዋዋሪ ያነጋግር ይሆናል የለም ጣልቃ ይገባሉ።
1: እንግዲህ ኢትዮጵያ ከ50 አመታት በላይ በጦርነት ላይ ነች ያለችው እየተባለ ብዙ ጊዜ የታሪክ ነገር ይነገራል እና አሁን እንደገና ይሄ ታሪክ ተደገመ ማለት ይቻላል? ለምን ብዙ ኢትዮጵያዊ ብዙ በሶሻል ሚዲያው በተለያዩ ካናሎች እየተነጋገረ ነው ስለ ኢትዮጵያ ጉዳይ። ሌላም ዝም ያለ ህብረተሰብ እንዳለ ይስማል ይቆረቆረው። እንደው በአጠቃላይ ምን ማለት ይቻላል? እንደው ስታጅ
0: የሚያሳዝነው እሱ ነው። ከሙዚቃ ጀምሮ ሰፊ የፖለቲካ ትንታኔ በየዘመኑ ተሰጥቶበታል። ስለ ሰላም ብዙ ተዘምሯል፣ ብዙ ተነግሯል። ነገር ግን አንዳንዴ ያው ራሱ የሰላም ጥያቄ የሚያነሳው ወገን ራሱ የሁለቱም ሰለባ የሚሆንበት አጋጣሚ በቅርቡ ባለፈው ከአራት አመት በፊት በነበረው ጦርነት አይተናል። እኛም ስንዘግብ የደረሰብንን እናውቃለን። አንዳንድ የሰላም ጥያቄዎች ወይም የሰላም ጉዳይ ብቅ ብቅ በማለቱ ሁለቱም ወይም ተፋላሚ የሚባሉት ወገኖች ያንን ጥያቄ የሚያነሳውን ኃይል ያንዱ ወይ የሌላው ነው እያለ መፈረጅና መክሰስ፣ መወንጀል፣ ለማጥቃት መሞከር የተለመደ ነገር ነው። ያሳዝናል። የጦርነት አስተሳሰብ አሁንም በኢትዮጵያ ልሂቃን ውስጥ አለ። ችግርን፣ ልዩነትን፣ አለመግባባትን በውይይትና በድርድር ሰጥቶ በመቀበል መንገድ የሚባል የፖለቲካ ስልት አስተሳሰብ፣ ምናልባት የማህበራዊ አስተሳሰብ የለንም ማለት ነው። ይህ ለዚህ ትውልድ የደረሰው እየተንከባለለ የመጣው ነው። እየዳበረ እያደገ እየተበላሸ ይበልጥ እየተበላሸ እዚህ ጋር ደርሰናል። ከዚህ በኋላ እንግዲህ ምናልባት በጸሎት ይመጣ ካልሆነ በስተቀር ፖለቲከኞች ይህንን ያመጣሉ የሚለው ተስፋ በጣም የመነመነ ይመስለኛል።
1: ከቀናት በፊት በሰሜን ኢትዮጵያ ስለተቀሰቀሰው ቀውስ ከዶይቼ ቬለ አንጋፋ ጋዜጠኛ ከንጋሽ መሐመድ ጋር ያደረግኩት ቃለ ምልልስ ነበር። ንጋሽ አመሰግናለሁ።
0: እኔም አመሰግናለሁ።
2: ቀጣዩ ዘገባችን ወደ ኤርትራ ነው የሚወስደን። ትውልደ ኤርትራዊው የስዊድን ዜጋ ጋዜጠኛ ዳዊት ይህሳቅ ኤርትራ ውስጥ ከታሰረ ዘንድሮ መስከረም 25 ዓመት ሆኖታል። ዳዊትና ከሱ ጋር የታሰሩት ሌሎች የስራ ባልደረቦቹ ባለፈው እሁድ ስቶክሆልም ስዊድን ውስጥ በተካሄደ ሰልፍ ታስበዋል። ስዊድን የሚኖረው የዳዊት ጓደኛና ቤተሰብ ጋዜጠኛ መሐሪ ብርሃኔ ለዶይቼ ቬለ እንደተናገረው የስዊድን መንግስት ውጭ ጉዳይ ሚኒስትር ከወራት በፊት ኤርትራ በሄዱበት ወቅት የዳዊት ጉዳይ መፍትሄ ያገኛል የሚል ትልቅ ተስፋ አሳድሮ ነበር። ሆኖም ያ ሳይሆን ቀርቷል። ሂሩት መለሰ ቀጣዩን ዘገባ አጠናቅራለች።
3: ጋዜጠኛ ዳዊት ይስሐቅ ኤርትራ ነጻነቷን ካወጀች በኋላ ከሚኖርበት ስዊድን ኤርትራ ሄዶ በነጻው ፕሬስ ዘመን ሰቲት የተባለው ጋዜጣ ባለቤትና አዘጋጅ ነበረ። በዚህ ስራ ላይ እያለ ከመኖሪያ ቤቱ በጸጥታ ኃይሎች ተወስዶ ኤርትራ ውስጥ ከታሰረ ባለፈው ረቡዕ 25 ዓመት ደፍኗል። የስዊድን መንግስት ዜጋውን ዳዊት ይስሐቅን አስመራ እንድትለቅ ወይንም ያለበትን ሁኔታ እንድታሳውቅ በየጊዜው ጥሪ ያቀርባል። ባለፈው ሰኔ የስዊድን ውጭ ጉዳይ ሚኒስትር ወደ አስመራ የሄዱበት ጉዞ የቅርብ ጊዜ ውጥረት ነው። የዳዊትንና ሌሎች ከእርሱ ጋር የታሰሩ ባልደረቦቹን ጉዳይ ላለፉት 25 ዓመታት በተለይም ደግሞ ለ16 ዓመታት በጥብቅ ሲከታተል የቆየው ስዊድን የሚኖረው ጋዜጠኛ መሐሪ ብርሃኔ ለዶይቼ ቬለ እንደተናገረው በኤርትራ ውጭ ጉዳይ ሚኒስትር ግብዣ ወደ አስመራ ከወራት በፊት በሚስጥር የተጓዙት የስዊድን አቻቸው ስለ ዳዊት ጉዳይ ከሀገሪቱ ፕሬዚዳንት ጋር እንደሚነጋገሩ ቃል ተገብቶላቸው ነበረ የሄዱት።
4: የውጭ ጉዳይ ሚኒስትሯ ማሪያ ከቤተሰብ ከልጆቹ ደብዳቤ፣ በትግርኛ የተጻፈ ደብዳቤ ይዛ ነው የሄደችው። ኒውዮርክ የተባበሩት መንግስታት ስብሰባ በአጋጣሚ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ተገናኝተው ቃል የተገባላቸው አስመራ እንዲመጡ ከፕሬሲደንት ኢሳያስ ጋር እንዲነጋገሩና ሌሎች ባይላተራል ኢሹም አንስተን እንነጋገራለን ኢንክሉድ ዳዊት ይስሐቅ ኢሹ ተብሎ።
3: ይሁንና መሐሪ እንዳለው ሚኒስትሯ ከአስመራ ከተመለሱ በኋላ የዳዊት ቤተሰቦችን ጠርተው በአስመራ ቆይታቸው መንግስታቸው ስለ ዳዊት ጉዳይ ያቀረበው ጥያቄ ምንም ውጤት እንዳላገኘ ነግረዋቸዋል።
4: ከተመለሱ በኋላ ቤተሰብ ብቻ አነጋገሩ። ምንም አዲስ ነገር እንደሌለ የተባለው ቃልና ፕሬዚደንት ለማግኘት የተደረገው ጥረትም እንዳልሆነ እንዳልተደረገ፣ ሌላ ስራ ስለያዙ ፕሬዚደንት ልትገናኙ አትችሉም ተብለው ከውጭ ጉዳይ ሚኒስትሩ ሌላ ኢሚግሬሽን ጉዳይና ሌሎችም ጉዳዮችን ተነጋግረው የስዊድን መንግስት ያቀረበው ወይም ለመገናኘት ወይም ከስዊድን የመጣ ሐኪም እንዲያገኘው ተብለው

0: ያቀረቡት ጥያቄ ተሰሚነት እንዳላገኘ ነው የታወቀው።
1: የስዊድን መንግስት በ37 አመቱ የታሰረውን የጋዜጠኛ ዳዊትን ጉዳይ ሲያነሳ ኤርትራ ዳዊት ይስሐቅ የሚባል ስዊድናዊ እኛ ጋር የለም የሚል መከራከሪያ መልስ እንደምታነሳ ነው ማህሪ የሚናገረው።
0: የስዊድን መንግስት ሲማጎትለትና ለፍርድ እንዲቀርብ ወይም እንዲፈታ ከኤርትራ መንግስት ሲነጋገር አሁን የኤርትራ መንግስት የሚለው ሞራሊ እኛ እዚህ ሀገር ስዊድናዊ ሆኖ የሚሰራ ጋዜጠኛ የለንም፣ አዋጃችንም አይፈቅድም። ስለዚህ እናንተ የምትሉት ዳዊት ሌላ ቦታ ፈልጉት ነው።
1: ከ12 ዓመት በፊት የዳዊት ይስሐቅ ጠበቆችና ድንበር የለሽ የጋዜጠኞች ቡድን ጉዳዩን ለስዊድን መንግስት አቃቤ ሕግ አቅርበው ነበረ። አቃቤ ሕጉም ዳዊት ይስሐቅ በሰብአዊነት ላይ የተፈጸመ ወንጀል ሰለባ መሆኑን፣ በሌሎች ጋዜጠኞችም ላይ ለተፈጸሙት ወንጀሎች ተጠያቂነቱ በኤርትራ መንግስት ላይ እንደሚወድቅ የሚያሳምኑ መነሻዎች አሉ ብሎ እንደሚያምን ወስኖ ነበር። ጉዳዩም በሕግ እንዲያዝ ቢደረግም ጥረቱ ውጤት ባለማምጣቱ ሌላ ስልት መከተልን መመረጡን ነው ማህሪ የተናገረው።
0: የኤርትራ መንግስት ያቀረበው ሙግት ሕግ ላይ ዳዊት ትንሽ ስህተት ፈጽሟል የሚል ነው ያለው። አሁን በሰብአዊ ጉዳዮች ብቻ መጠየቅ እንጂ በሕግ አንጻር ዳዊት ኦሬዲ የስዊድን ዜግነት ያለው እንደ ኤርትራዊ ላይሰንስ ስለወሰደ በተዘጋ በር ልንደርስ እንችላለን የሚል ድምዳሜ ነው ያላቸው የሕግ አዋቂዎቹ። ከዛ በኋላ ያለው ኢንፎርሜሽን የስዊድን መንግስት እንደተለመደው በሳይለንት ዲፕሎማሲ እንዲይዘው መርጧል።
1: የዳዊትና የሌሎች ኤርትራውያን ታሳሪዎች ቤተሰቦች፣ ትውልደ ኤርትራውያን የስዊድን ፖለቲከኞች እና የሰብአዊ መብት ተሟጋቾች በተገኙበት የዳዊት እስር 25ኛ ዓመትና ሌሎች ኤርትራውያን እስረኞች በስቶክሆልም በተካሄደ ሰልፍና በንግግሮች ታስቧል። በዘገባችን የጋዜጠኞች መብት ተሟጋቹን የድንበር የለሽ ጋዜጠኞች ቡድን አስተያየት ለማካተት እያደረግነው ሙከራ ለአሁኑ አልተሳካልንም። የፕሬዝዳንት ኢሳያስ አፈወርቂ መንግስት በሀገሪቱ ዴሞክራሲያዊ ስርዓት እንዲኖር የጠየቁ ቡድን 15 የሚባሉ የራሱ የመንግስት ባለስልጣናትና የግል ጋዜጠኞችን ካሰረና ነፃ መገናኛ ዘዴዎችን ከዘጋ ዘንድሮ 25 ዓመት ደፍኗል። አብዛኛዎቹ እስረኞች ያሉበት ትክክለኛ ስፍራም ሆነ በህይወት መኖር አለመኖራቸው በግልጽ አይታወቅም።
2: ዘገባውን ያስደመጠችን ሂሩት መልሰ ነበረች። አፍሪካ በተባበሩት መንግስታት ድርጅት በኩልነት መወከልና በራሷ ጣፈንታ ላይ መወሰን የምትችለው የጸጥታው ጥበቃ ምክር ቤት አወቃቀር ሲሻሻል ብቻ መሆኑን የፖለቲካ ተንታኞች ተናግረዋል። በኒውዮርክ እየተካሄደ በሚገኘው በ81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉ አፍሪካውያን መሪዎችም አህጉሪቱ ፍትሃዊ ውክልና ሊኖራት እንደሚገባ አሳስበዋል። የፖለቲካ ተንታኞች እንደሚሉት አገራት ባለም አቀፍ ተቋም ላይ እምነት ሊኖራቸው የሚችለው እኩል ውክልና ሲኖራቸው ብቻ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዘግባለው።
3: በኒውዮርክ እየተካሄደ ከሚገኘው 81ኛው የተባበሩት መንግስታት ድርጅት ተመረጥ ጠቅላላ ጉባኤ ዋነኛ ትኩረቶች አንዱ ባለብዙ ወገን መድረኮችን በተመለከተ ያለውን እምነት ማጣትና በተዳከመው የተባበረ ዓለም አቀፍ ስርዓት ላይ መነጋገር ነው። በሰላምና ጸጥታ ጉዳዮች ላይ የሚሰራውና አሂምሳ አፍሪካ የተሰኘው የደቡብ አፍሪካ ድርጅት መስራችና ዳይሬክተር እንደዚሁም የፖለቲካ ተንታኝ የሆኑት አዲቲ ላባዶር እንደሚሉት የባለብዙ ወገን መድረክ በሉዓላዊ ሀገራት መካከል የሚኖርና ለሆኑ ኃላፊነቶችና ግዴታዎች ለመገዛት የሚኖር ቁርጠኝነት ነው። ይህ ቁርጠኝነት ሀገራት ሁሉንም ነገር ብቻቸውን ማድረግ እንደማይችሉ በመንግስት ደረጃ የሚሰጥ እውቅና መሆኑንም ጠቅሰዋል። ዛሬ ግን ይህ እምነት በከፍተኛ ሁኔታ መሸርሸሩን አብራርተዋል። የተባበሩት መንግስታት ድርጅት በተለይ ከሁለተኛው የዓለም ጦርነት በኋላ የተመሰረተው ይህ ግንዛቤ አዲስ በነበረበት ወቅት ነው። ካልተቀናጀንና ካልተባበረን ራሳችንን በራሳችን እናጠፋለን በሚል የባለብዙ ወገን መድረክ በዋነኛነት ለሁሉም ጥቅም ሲባል ራስን ለመግዛትና በአቻዎች መካከል የሚኖር የፖለቲካ ቁርጠኝነት ነው። ይህ የፖለቲካ ቁርጠኝነት ግን አሁን የለም፣ በተለይ በሀያላኑ ሀገራት በኩል።
4: completely lost at the moment, specifically amongst big powers.
3: በጉባኤው ላይ ንግግር ያደረጉት የኢትዮጵያ ፕሬዝዳንት አያስ ከስላሴም የተባበሩት መንግስታት ድርጅትን የመሳሰሉ የባለብዙ ወገን መድረኮችን አስፈላጊነት ከሀገራቸው ተሞክሮ በመነሳት አብራርተዋል። የኢትዮጵያ ንጉሰ ነገስት ቀዳማዊ ኃይለ ስላሴ ከ63 ዓመታት በፊት ለጉባኤው ያደረጉትን ንግግር በመጥቀስም ዘላቂነት ያለው ሰላም ሊረጋገጥ የሚችለው የሀገራት ኡነተኛ ጥንካሬ ሌሎችን አሳንሶ በማየት ሳይሆን በኡነተኛ ኩልነት ላይ በተመሰረተ ትብብር ላይ መሆኑን ሁሉም ሲገነዘቡ ነው ብለዋል። ላባዶር እንደሚሉት በተለይ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አወቃቀር አፍሪካውያንን በኩላይን የሚመለከት አይደለም። ምክር ቤቱ የተመሰረተው በሁለተኛው የዓለም ጦርነት ወቅት ከፍተኛ ሚና የነበራቸው ሀገራት ድምጽን በድምጽ የመሻር መብት እንዲኖራቸው ተደርጎ መሆኑን ጠቅሰዋል። ምክር ቤቱ በአብዛኛው ውሳኔ የሚያስተላልፈው በአፍሪካ ጉዳዮች ላይ መሆኑን በመጥቀስም ያሰራሩን ኢፍትሃዊነት አስረድተዋል።
4: Over 70% of the issues confronting the UN Security Council pertain to Africa, and yet we have no permanent representation on the council.
3: የጸጥታው ጥበቃ ምክር ቤት ከሚመለከታቸው ጉዳዮች ከ70% በላይ የሚሆኑት አፍሪካን የተመለከቱ ናቸው። ግን ደግሞ በምክር ቤቱ ቋሚ ውክልና የለንም። የቀድሞ ቅኝ ገዢዎች የሆኑት እንግሊዝና ፈረንሳይ እንደዚሁም ዩናይትድ ስቴትስ ቀደም ሲል ቅኝ በገዟቸው ሀገራት ባሉ ግጭቶች ላይ የውሳኔ ሐሳብ ያረቃሉ ይወሰናሉ። እና ፈረንሳይ በኮንጎ ዲሞክራሲያዊ ሪፐብሊክ ላይ የውሳኔ ሐሳብ ስታረቅ፣ እንግሊዝ በሱዳን፣ ሌሎችም እንደዚሁ ሲያደርጉ ይታያል። አፍሪካውያን በራሳችን ሀገር ውስጥ የሚካሄዱ ግጭቶችን በተመለከተ በዚህ ዓለም አቀፍ ተቋም ውስጥ የሞሰን ስልጣን የለንም። በጉባኤው ላይ ንግግር ያደረጉት የኬንያው ፕሬዝዳንት ዊሊያም ሩቶ በተባበሩት መንግስታት ድርጅት የሰፈረው የሀገራት እኩልነት ከጸጥታው ጥበቃ ምክር ቤት በራፍ ያበቃል ብለዋል። 54 ሀገራትን የያዘችውና ከ1.4 ቢሊዮን በላይ ህዝብ የሚኖርባት አፍሪካ ከተላልቆቹ ሀገሮች ውስጥ በጸጥታው ጥበቃ ምክር ቤት ቋሚ መቀመጫ የሌላት ብቸኛ ሀገር መሆኗንም ጠቅሰዋል። አፍሪካ የጸጥታው ጥበቃ ምክር ቤት እንዲሰፋና ድምጽን በድምጽ የመሻር መብትን ያካተቱ 2 ቋሚ መቀመጫዎች እንደዚሁም 5 ቋሚ ያልሆኑ መቀመጫዎች እንዲኖራት የጋራ አቋም መያዟንም ተናግረዋል። የጸጥታው ጥበቃ ምክር ቤት መሻሻል ለአፍሪካ እጅግ ወሳኝ መሆኑን ላባዶር ይናገራሉ።
4: It's the only way forward so that we can get an equal seat at the table.
3: በኩልነት መወከል የምንችልበት ብቸኛ መንገድ የምክር ቤቱ መሻሻል ብቻ ነው። የራሳችንን ዕጣ ፈንታ የመወሰን እድል የሚኖረን ጉዳዩ እድሉን እንዴት እንጠቀምበታለን የሚለው አይደለም። ቋሚ መቀመጫ የማግኘት መብት አለን፣ ያንን ግን ተከልክለናል። በጉባኤው ላይ የተገኙ የበርካታ ሀገራት መሪዎች የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አወቃቀርና አሰራር መሰረታዊ ማሻሻያ ሊደረግበት እንደሚገባ በትኩረት ተናግረዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: አድማጮች የምሽቱን የዜና መጽሔታችንን እዚህ ላይ እናጠቃልላለን። አሁን ደግሞ የፊታችን እሁድ እናስደምጠውን እንወያይን ርዕሱንና ጽንሰ ሐሳቡን ላስተዋውቃችሁ። የሳምንቱን ውይይት የኢትዮጵያ ወቅታዊ የፖለቲካና ወታደራዊ መስቀልቅል ምክንያቱና መፍትሄው ብለነዋል። የኢትዮጵያ ፖለቲካዊና ወታደራዊ ሁነቶች በፍጥነት እየተቀያየሩ ለተንታኝና ለዘጋቢም ግራ እያጋቡ ነው። ባለፈው ግንቦት በተካሄደው ምርጫ ያሸነፈው የጠቅላይ ሚኒስትር አብይ አህመድ ፓርቲ ብልጽግና መንግስት የሚመሰረትበት ጊዜ የሚመሰረተው መንግስት መርህና ቅዶቹ ሲጠበቁ መንግስትን በነፍጥ የሚወጉ ቡድናት የጋራ ጥምረት መመስረታቸውን አውጀዋል። የጥምረቱ ምንነት የአባላቱ አንድነትና ልዩነት ተነግሮ ሳያበቃ ግን ሰሜን ኢትዮጵያ ውስጥ ጦርነት ተጀምሯል። የሳምንቱ ውይይት በጦርነቱ ጀምሮ የአማጽያን ጥምረትንና የአዲስ መንግስት ምስረታን በደምሳሳው ይቃኛል። በውይይቱ ከተነሱ ሐሳቦች የሚከተሉት ይገኙበታል።
5: አዝመንማ አልቀሰንማ የምናደርገውን አትን ኢትዮጵያ ውስጥ ያለውም ሰው ከመድር ምንም ነገር አይመጣም ብሎ ወደ ጸሎት ከተመለሰ እኮ ቆይቷል።
6: በዋናነት 3ቱ የፖለቲካ ኃይላት ጥምረት ፈጥረናል መንግስትን ከስልጣን በጉልበት ለማውረድ ካሉ በኋላ ከሁለት ቀን በኋላ ጦርነቱ መጀመሩ ትንሽ የሚያስገርም ነገር ይመስለኛል። ጥምረቷም የመጣችው ህዋት ጦርነቱ እንደማይቀር እርግጠኛ በሆነበት በጥድፊያ አምጥቶ ለጦርነቱ ጥሩ ሽፋን እንዲሰጠው ቅድመ ሁኔታዎችን በቶሎ ያዘጋጀ ነው ይመስለኝ።
7: አሁን ግን እንደውም ይህን ጦርነት አስከፊ የሚያደርገው የኢኮኖሚው ችግር ነው። አገሪቱ ያለው ኢንፍሌሽን ድርቅም አለ። ሁሉም አካባቢ ነው ትልቅ ጦርነት። አንድ አካባቢ ሲኖር ደግሞ ትናንሽ ጦርነቶች በየድንበሩ የሚከሰቱ ነገሮች ደግሞ ይረሳል። ሌላ አካባቢ ከፍተኛ ጉዳት ያመጣል።
5: ህወሓት ብቻ እንዳለ የኦሮሞ ነጻነት ግንባር ምንም የራሱ አላማ እንደሌለው፣ ፋኖ የሚዋጋበት ሌላ ምክንያት እንደሌለው፣ አፋር ለራሱ የሚዋጋበት ምክንያት እንደሌለው አዎ የኦጋዴን ለግን ምንነሱ ምንም የራሳቸው የሚዋጉበት ምክንያት እንደሌላቸውና እንደሌሉ አድርጎም የነገረው ንግግር እኔ በዛ አይነት ለመከራከርም ለመናገርም ይሄን ያህል ስሜትም አይሰጠኝም።
6: የፕሪቶሪያው ስምምነት አለመፈጸሙ በከፊልም ይሁን በሙሉ በሙሉ ምንም አያከራክረንም፣ ግን ላለመፈጸሙ እኔ አንድ ወገን ነው ተጠያቂ ነው ብዬ አልወስድም።
5: ፕሪቶሪያ የፈረሰው የዛኑ የተፈረመበት ቀን ነው። በተፈረመበት ቀን የኢትዮጵያ ጠቅላይ ሚኒስትር ወደ ደቡብ ኢትዮጵያ ሄደው ኦርነት እንዳሸነፉ ኢትዮጵያ አሸንፋ አንደኛ እንደወጣች ነው የተናገሩት።
6: በተለይ ኤርትራ በኢትዮጵያ ጉዳይ ውስጥ እጇን ካስገባች ቆይታለች። 2020 በነበረው ጦርነት በፌደራል መንግስቱ በኩል ሆና ቲፒኤልኤፍ ስትዋጋ የነበረች፣ አሁን ደግሞ ተመልሳ ከቲፒኤልኤፍ ጋር ጥምረት ፈጥሮ የአብይ አህመድ አስተዳደርን ከስልጣን ለማውረድ እንቅስቃሴ ተጀምሯል። ይሄ ምንም የታወቀ ጉዳይ ነው።
7: ኤርትራ አሁን ይሄን ጦርነት መሳተፍ ወይ ሱዳን መሳተፋቸው የሚያስከርም ነገር አይደለም።
5: በዓለም አቀፍ ደረጃ ወደብ ኢትዮጵያ ከፈለገች የወደብ ተጠቃሚነት መብት አላት። ነገር ግን ከዚህ በፊት በታሪክ ውንብድና ነው የተወሰደብን። አሁን በቦሌ ይሁን በባሌ እንወስዳለን፣ ኤርትራ የሚባል መንግስት አይኖርም የሚሉት የኢትዮጵያ መንግስት ናቸው።
2: አድማጮች፣ ሙሉውን ውይይት ነጋሽ መሐመድ መርቶታል። እሁድ ከዓለም ዜና ቀጥሎ ይቀርባል፣ እንድትከታተሉ እንጋብዛለን። አሁን የምሽቱን ርዕሰ ዜና አስደምጣለሁ። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በዛሬው ዕለት በሰሜን ኢትዮጵያ በተለያዩ ግንባሮች ከባድ ውጊያ መካሄዱን የፈረንሳይ ዜና አገልግሎት ተዘግቧል። የአዣንስ ፍራንስ ፕሬስ አንድ ምንጭ እንደዘገበው ትናንት በተራራማው የአፋርና የትግራይ ክልል ድንበር ላይ የድሮን ጥቃቶችን ያካተተ ከባድ ጥቃት ተፈጽሟል። ካለፈው ማክሰኞ ጀምሮ በፌደራል መንግስትና በትግራይ ኃይሎች መካከል ውጊያ በሚካሄድበት በትግራይ ክልልና በአማራ ክልል አንዳንድ ከተሞች የኢንተርኔትና የስልክ አገልግሎት ዛሬ አርብ መስተጓጎሉን ተጠቃሚዎች አስታውቀዋል። በአማራ ክልል በሰቆጣና ላሊበላ ከተሞች ባለፉት ሁለት ቀናት የኤሌክትሪክ አገልግሎት እንደሌለ ነዋሪዎች ለዶቼ ቬለ ተናግረዋል። በሰሜን ኢትዮጵያ ከተሞች የሚገኙ ነዋሪዎች ፍርሃት ውስጥ እንዳሉ ተናገሩ። አብዛኞቹ በፌደራል መንግስትና በትግራይ ኃይሎች መካከል እንደገና በተቀሰቀሰው ውጊያ ምክንያት ወደ ሌሎች አካባቢዎች እየሸሹ መሆኑን አሶሺየትድ ፕሬስ ዘግቧል። አድማጮች፣ እንግዲህ የዛሬው ዝግጅታችን እስከዚሁ ነበር። የአርብ መስከረም 16 ቀን 2019 ዓ.ም ምረት ዝግጅታችንን መልካም ምሽት፣ መልካም የሳምንት መጨረሻ፣ ሰላም ለኢትዮጵያ እያልኩ ደመድማለሁ። አዚብ ታደሰ ነኝ። ጤና ይስጥልኝ።